omkring እየተማረረ እኔ ግን ውሻዬን አቅፌ እጫወት ነበረ ቢመክረኝ አልሰማው አልሰማው አልሰማው ብስጭቱ ባሰ ተቶኝ ገባ ከቤት እያረጋቀሰ እንዲህ ሲል መከረኝ ግን